እዚ ድምፂ ሓርነት እዩ ድምፂ ሓርነት ብሓልዮት ኤርትራዊ ዴሞክራሲያዊ ማሕበር ናይ ሰልፊ ዴሞክራሲ ህዝቢ ኤርትራ ካብ ከተማ ካስል ዝመሓላለፍ መደብ ፈነወረድ እዩ እዚ መደብ እዚ ወትሪ ሓሙስ ካብ ሰዓት 5 ክሳብ ሰዓት 6 ናይ ምሸት ኣብ ዘሎ ግዜ ብኣንቴና ኣብ 105.8 ሜጋሃርዝ ብካብል ድማ ኣብ 97.8 ሜጋሃርዝ ዝፍንዶ ኮይኑ ዓርቢ ንግሆ እውን ካብ ሰዓት 9 ክሳብ ሰዓት 10 ኣብ ዘሎ ግዜ ይድገም ብኢንተርነት ንእትከታተሉ ድማ ፍራያስ ራድዮ ካስል ኢልኩም ምስተኣቱ ኣብ ሙሉእ ዓለም ዘለኹም ብቐጥታ ክሰምዑና ከም እትኽእሉ ንሕብር።

ዝኸበርክንን ዝኸበርኩምን ሰማዕትና ኸመይ ቀኒኹም ክሳብ መወዳእታ መደብና ምሳና ክትጸንሑ ንዓደምና ንሎሚ ሓሙስ 28 ግንቦት 2026 ቀሪብናልኩም ዘለና መደባት ብቐዳምነት እዋናዊ ሰሙናዊ ዜናታት ክህልውናዮም ቀጺሉ ኣብ መበል 25 ዓመት መዓልቲ ነጻነት ኤርትራ ባቦ እምበር ፖለቲካዊ ሓይልታት ኤርትራ ዘቕረበና ዮሃና መልእኽቲ ክንንብበልኩም ኢና ኣብ መወዳእታውን ኢሳያስ ብዛዕባ ትራምፕ ገዲፉ ብዛዕብኡ ግዳዘ ይዛርብ ዝብል ናይ ክፍል ዜና ሰልፊ ዲሞክራሲ ህዝቢ ኤርትራ ሓተታ ክህልወና እዩ ኣብ መንጎን ምሩፃት ሙዚቃታት ኣለዉና ብሩኽ ምሸት ሰናይ ምክትታል

ኣብ መበል 35 ዓመት መዓልቲ ናፅነት ኤርትራ ብኣቦ እምበር ፖለቲካዊ ሓይልታት ኤርትራ ዝቐረበ ናይ ዮሃና መልእኽቲ መዓልቲ ናፅነት ኤርትራ ውፅኢት ናይ ወለዶታት ቃልስን ክቡር መስዋእትን ስለ ዝኾነ ንዘለኣለም ከቢሩ ክነብር እዩ ስለዚ እዩ ድማ ኣብ ውሽጥን ኣብ ደገን ዝነብር መላ ህዝብና በብመገዱ ነዚ መበል 35 ዓመት መዓልቲ ናፅነት ዘብዕል ዘሎ ብስመይን ብስም ፖለቲካዊ ሓይልታት ኤርትራን ኣብ ኩሉ ኩርናዓት ዓለም ንዝርከብ ህዝቢ ኤርትራ ናይ ዮሃና መልእኽተይ እመሓላልፍ ብፍላይ ብደገን ብውሽጥን ንልእላውነት ሃገርና ዝፈታተን ተረክቦታት ኣብ ዝረኣየሉ ዘለኡ ግዜ ከምኡ ውን ገለ ሓያላት ሃገራት ፀረ ኣህጉራዊ ሕጊ ድልዮቶም ኣብ ዝፍፅምሉ ዘለዉ እዋን ነብሲ ወከፍ ዜጋ ንልእላውነት ሃገርና ናይ ምክልኻል ግዴታ ኣለዎ እዚ ማለት ብዙሓት ሰልፍታት ዝዋስእሉ ግዛእቲ ሕጊ ዝሰፍነሉን ሰብኣዊ መሰላት ዝኽበረሉን ቅዋማዊ ምሕደራ ናይ ምትካል መብፅዓ ጠሊሙ ምልካዊ ስርዓት ተኺሉ ንዘሎ ገባቲ ሓይሊ ምቕባል ኣይኮነን እኳ ደኣ ከመይ ኢልና ኣብዚ ወዲቕና ብኸመይ ከ ካብዚ መእለያ ዘይብሉ ጭቆና ተገላጊልና ንቡር ናብራ ክንነብር ንኽእል ኢልና ነንሓድሕድና ክንላዘብ ከም ዘሎና ርኢ ካብዚ ነቒለ ዘመሓላልፎ መልእኽቲ ድማ ቀዳማይ ህዝብና ተኸርሚኻ ሞት ኣሳፊሕካ ሞት ከም ዝበሃል ተቃዊምካ ኣይተቃዊምካ ኣደዳ ስደትን ማእሰርትን ድኽነትን ሕማምን ኮንካ ምህላውካ ካብ ማንም ንላዕሊ ባዕልኻ እትፈልጦ ሓቂ እዩ ስለዚ ንዘይ ንቡር ናብራ ከም ንቡር ምቕባል ወጊድ ኢልካ ንፍርህን ራዕድን ቀንጢጥካ ንሰብኣዊ መሰልካን ክብርኻን ክትላዓል እፅዋዓካ ካልኣይ ሰራዊት ኤርትራ መሳርሒ ምልካዊ ስርዓት ካብ ምዃን ተቆጢቡ ኣብ ምክልኻል ሃገርን ኣብ ጎድኒ ፍትሓዊ ቐርሲ ህዝብናን ደው ክብል እፅውዕ ሳልሳይ ሃገራውያን ሓይልታት ኤርትራ ኣብ ዝተሓተ ሓበራዊ ነጥቢ ተጠርኒፍና ንህዝብና ብተስፋ ክንህብን ኣድማዕቲ ኮይንና ክንርከብን ሎሚ እውን ከም ትማሊ መድረኽ ይጠልበና ከም ዘሎ ካብ ቅድሚ ኩላትና ስውር ኣይኮነን እንዳበልኩ ሓደ ሰፊሕ ፅላል ንምቓም ብዕቱብ ክንተሓዞ እፅውዕ ራብዓይ ድለይቲ ፍትሒ መንእሰያት ኤርትራ ንተጠልመ መብፅዓ መሊስኩም ሰላም ሰፈና ብልፅግቲ ኤርትራ ንክትሃንፁ ኣብ ኩሉ ሃገራዊ ዲሞክራሲያዊ መስመር ክትጥርነፉን ምስ ኩሎም ሃገራውያን ገዳይም ተቓለስቲ ሓቢርኩም ክትሰርሑን ፅዋዓኩም ናይ ኣርባዓታት ወለዶ ነቲ ኤርትራ ትመቃቐል ዝብል መግዛእታዊ ሽርሒ ኣፍሲሎም ሓድነት ኤርትራ ኣረጋጊፆም እዮም ፖለቲካዊ ሰልፍታት መስሪቶም እውን ንብዙሕነት ህዝብና ኣሚኖም ተቓሊሶም እዮም ይኹን እምበር ካብቲ ንኤርትራ ብመልክዕ ፌደሬሽን ኣብ ትሕቲ ሃፀያዊ ስርዓት ኢትዮጵያ ትቁረን ዝገበረ ኣህጉራዊ ውዲት ከምልጡ ኣይከኣሉን ናይ ስሳታት ወለዶ ሰፍ ዘይብል መስዋእቲ ከፊሎም ናፅነት ዓቂቦምን ናይ ሃገርና ልዕላውነት ኣረጋጊፆምን እዮም ናይ ህዝቢ ልዕላውነት ኣብ ምርግጋፅ ግን ፈሺሎም ጥራሕ ዘይኮነ መብፅዓ ሃገራዊ ቃልሲ ጠሊሞምን ምልኪ ተኺሎምን እዮም ስለዚ ድማ ፍትሕን ሰላምን ብልፅግናን ዝዓሰሎ ናይ ህዝቢ ልዕላውነት ምርግጋፅ ዕጫ ናይ ሎሚ ወለዶ ኮይኑ ኣሎ ማዕሪኡ ኮንኩም ክትርከቡን ክትዕወቱን ድማ እምነ ሓምሻይ ኤርትራ ብስትራቴጂካዊ ኣቀማምጣን ባህርያዊ ፀጋታታን ቆላሕታ ናይ ሓያሎይ ሃገራት ስሒባ ኣላ ገሰት ሰብኣዊ መሰላት ተረሲዑ መደልደሊ ምልኪ ንኸይከውን ትወሃሃደ ዲፕሎማስያዊ ምንቅስቓስ ከነካይድ እፅውዕ ሻርሻይ ደገፍቲ ስርዓት ከም ደገምቲ ኣዕዋፍ ዝተባሃልኩምሞ ካብ ምድጋም ፈጣሪ ዝዓደለኩም ልቦና ተጠቒምኩም ንቕኑዕ ቅኑዕ ንጌጋ ጌጋ ክትብሉ ብፍላይ እቶም ኣብ ወፃኢ ኣብ ሃገራት ምዕራብ እትነብሩ ህዝብና ተነፊግዎ ዘሎ ሰብኣውን ዲሞክራሲያውን መሰላት ከብቅዕ ብፍላይ እኳ ደረትን ዓስብን ዘይብሉ ሃገራዊ ኣገልግሎት ንሰብኩም ኣቕሓ ፈቐድኡ ኣቐምጥለይ ኢልካ ምሕዳግ ንእሱር ኣብ ቤት ፍርዲ ዘይምቕራብ ብዓብኡ ድማ ን35 ዓመታት ብዘይቅዋም ብግዜያውነት ምግዛእ የብቅዕ ዝብል ቃልኩም ከተስምዑ እፅዋዓኩም ሻውዓይ መንግስቲ ኢትዮጵያ ብፍቶት ይኹን ብሓይሊ ዋና ኣፍ ደገ ባሕሪ ክኸውን እየ ዝብል መደቡ ጸረ ሰላምን ሰናይ ጉርብትናን ስለ ዝኾነ ንህዝቢ ኤርትራን ኢትዮጵያን ብሓባር ዘበልፅግ ኣብ ኣህጉራዊ ሕጊ ባሕሪ እተመርኮሰ ስምምዓት መሰረት ገይሩ ጥራይ ተጠቃሚ ክኸውን እፅውዕ ዞባና ሰላም ፀሚእዎ ኣሎ እሞ ውግእ ይኣኽሎ ዓወት ንፍትሓዊ ዴሞክራሲያዊ ቐርሲ ህዝብና ውድቀት ንምልካዊ ስርዓት ኣስመራ ዘለኣለማዊ ዝኽርን ክብርን ንሰማእታትና